ወመለየት አይቀሬ ሰውና ሰው ሆኖ ወመለየት አይቀሬ ሰውና ሰው ሆኖ ወመለየት አይቀሬ ሰውና ሰው ሆኖ ተለይና ተለያለኝ ወድጀን ተለየሁ ተለይና ተለያለኝ ወድጀን ተለየሁ እንደም ወሳናት ላሜ ዙሬ ዙሬ እያየሁ እንደም ወሳናት ላሜ ዙሬ ዙሬ እያየሁ መቼ ጠብቀለሁ በቅሎ እስኪጫንልኝ

ዳገቱን ስወጣኔ ለበየ ጠለቀኝ መቅረት ስናልቀረ መስከዛውን ጨነቀኝ ዋስንቱን ዋስንቱ አሜል ሰው ናፈቀኝ ዋስንቱን ዋስንቱን አሜል ሰው ናፈቀኝ አረ እንዲህ ና አደለም መቼ እንዲህ ነውና ከቶ እንዲህ ና አደለም መቼ እንዲህ ነውና ሰው ወደውን ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ሰው ወደው ሲጠሉት ያስቸግራልና ከእንግዲህ ስኔ ወዲያኔ ሰው አልወድ ከእንግዲህ ስኔ ወዲያኔ ሰው አልወድ በበረደው ልቤኔ እሳት አላነድ ዋ በበረደው ልቤ እሳት አላነድም።